በሰጋጭ ሞተላይ ቢተጠራ አራጉድ እናንተ አራጉድ ምን እንዲሰጣል ተተጫነው ስጋ አይሁድ ያጋፋሪ በርበሩን ይዝወታል ታላሰታልኩም ያንን ይቀርታል የሰጋን የሰጋን ያደራጀን ምን ይዞ ይከዷል ድረሱ ሲለን ይብላይ ከምበል ያርገኝ ጅልበታት ቀር አራጉድ እናንተ በምትታል ሰጡለታል መጠወቱት ይቀራልም ድርላይ ደበሎን ውብየት እስቲ ሰው ፈልጉ በዓለም የሚቀርሰው የሞትር ምሬቷን ገበቷን ሳይቀምሰው አረጉድ እናንተ ይነጋል እያልነ ሁለካ እያድርመሽ እየመራረ ጠቃሁን አሸሽ ናየጉድ እናንተ ውሃ ከንብል ያደርገኝ አረጉድ እናንተ እናንተ ሰዎች ቶሎ ቶሎ ክዱ ብላቱ ምንድን ነው ወትሮ መንገዳችን ቤትና ኋላ ነው ዓለም የምታልፈውን ለካ እንዲህ ብሎ ነው ገና በፍካሬ ረጉር ገባይ ጀንበሪቱ እንግዲህ ምን ሊሆን በትያቆላምጡ ተዝብ ከድንጅ ተነዛ ላይ መጡ አየጉር ነው እንጂ ዋከንበል አድርገኝ ነረጉድ ድረስ ያለ ለታም ድር ላይ የለም ተዝሰው የሚገኝ መስራት ለአምላካችን ነረጉድ እናንተው መልካም ስራ ስራ እንዲህ ኑሮ ኑሮ ሞት አይቀርምና ይበጃል ይላሉ መልካም ስራ ረጉድ እናንተው ሳሉ በምድር ዛለም መልካም መልካም ስራ እላይ ስራ ቅርብሉት አይቀር ምክትል ነውና ስራ መስካሪ ነው ጨለማ አውየት እነረጉድ ብቻ አደሩ ለመቃብር ሲዘጋ መቃብር ቤት ስጋ ተለበሱ አትቀር ምልፈት ዋከንበል ያድርገኝ ዋ ረጉድ ዋከንበል ያድርገኝ ድረስ ያለ ጊዜ እጅጋና ረፍድ እንምዝህ ማንገኝ እስቲ ተፋቀሩ ብሎናል መጽሐፉ ረጉድ እናንተው ወንጌል እያወራ ረጉድ እናንተው የእኛ ጊዜ መጣ ብረን ሳንበላ ብሉ ጠጡ ብሎ ሰጡን ተደሞ ለይቶ የሰጠ ብሎ ስራ የህሊ ነው የእናተካክለ